አሰይስቶም በእውነት ካለላ ታምሩሽቶም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሻሻሉ አጋንንታችን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ጫሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ

ባሰባት ያንን ግሩም ያንን ደስ የሚል መዓዛ በነጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ ያለባት በመላክ እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኙሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልክም የታምርሽ ብዛት ንግባር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን።

ወርድበት ነጭ ወዳል ከሳት እኛ ግና ማጥያታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ንዛይታልን ብጽይት በማልቀስሽ መነጫነቅሽ ብዛት ሩሲለን እንድታጭን ከሳት ቃል ኪዳንሽ